0: ፍልፈሉ ገሙጁ አሩ በነቸይ ማራኹ በሲዲ ዘልሎ
1: ኤጂታል በታከን ዮር ዮር ጎደር ነህ ንጋ ድፍጭ ደካክጂ ኮለ ባንቺሪ ካሮንቻን ከትራንት ዲሰልፍ ኪዋክቲ ሩም ፍሲ ሚላክ ጅሮም ኛንት ሱዮሱ ማሰኹና ሚንት ሎ ኢማብል ሰሙስ ፋል ኪሪም ቸሮ ጀቢለ ይበገለ ቸዲ ለሶርን ቡገል ጋም ፍሰይን ድንባል ንሩ ደፈይ ደገል ኑ ደገል ተ ደኸል ፈልፈለ አምቢያንስ ኦፍ ዩላሲ ቤስ ፋስ ላቭ ዋ ደላ ፒዮሮ ጀቢ ጀሊ
2: ላላሚኒ ቡባማታኒ ናካጆኒ ባባል ቱ ተፋይ ማንዶ ማፋይ ማራ